ተብራዊ ዳዩን ተሄኒ ሚኒከ ተስኒኔና ሄኒኔናኔና ኤምበሊብንም ሲዮዴና ንመራዬና አሬ ሄኒን እክናያን ዲመ ተብራዊቱን ዳይ ታያቲብ ዳትየ ጠሬኒ ዳይ መረጓብ ዳይነ ጠሬኒ ነስሚን አንዳይነ ጠሬኒ አፍርሃ ምዳ ኦዳማን ኡምበሪዮ ኢሺነ ጠሬኒ ከስቶ ታያቲብ ሄኒን ነህርዌት ኡኑ ዳዩን ፈገር ታያቲ ዳይ ታያቲ ረሸዴ ረማቴ ዳይ ታያቲ ዲመ ርህኒየ ጠሬኒ ሻለ ዲመ ዳይብ ዳቴና ሺመድ ሻለ ንሙረሪም ሄኒን እምስዋ ዲዳንያ ደቶነ ኦን ኦዶባዋ ቶዶባዋ ኦን ጲጠሬብ ከቅ ደጋት ሙአመላቱን ከቅ ሺሽቦቢን ና ታያቲ አመልሰሜን ንየደታያ እምበትዮ ሀዲዳንያት